ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፕራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። ይህ ከዋሊያ ሬዲዮ ኢትዮጵያ ድምፅ ስቱድዮ በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት ድረስ የዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዛሬ ለትውቅ ዳሜ ሰኔ 13 ቀን 2018 እንደኛ ቆጣጠር ሲሆን ተፈረንጆቹ ደግሞ ሰኔ 2026 ነው። እሺ እንግዲህ አድማጮቻችን፣ እንደተለመደው በስልክ ቁጥራችን 0711 640044 ላይ በመደወል ሀሳብ አስተያየታችሁን ታካፍሉን፣ እንዲሁም የዝግጅቱም ተሳታፊዎች እንድትሆኑ ጋብዛችኋለን። መልካም ቆይታ።

Esce alla ricerca general federaccio per Gami che sente il programma c'è un pezzo di Marco Giammarol di gente che ha dato il club in Gabzallen talitari per ottenere il dosh lei nel negagger per tuoi media negagger e grazie le gabbe sculaccio di te che ha dato il schede mi sta usaccio allo Lela, wede geduchatchen, wede gedei, kemen gwaati wim kemi di befiti, yallu mulktochchen, maa samat fel gallo. Kedam yu melikt. Ja, itale medu yil gamalak tu kudus Mikael ba Alenix bekoloin. Ke seni asrakulet katanatana jambro, betalak dimgat ikkabbaral. Selezi be germani tibertur tohado. የኮሎኝ ቦን ርዕሰ አድባራት ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ከተቋቋመ ከዛሬ 43 ዓመት ጀምሮ በመላኩ ቅዱስ ሚካኤል ተራዳይነት ቅድስት ድንግል ማርያም ምልጃ እግዚአብሔርን ድንቅ ሥራ ተነክሮ የሚያልቀም አይደለም። በየጊዜው ከሰኒ ሚካኤል ባልጋ ባለንክስ ጋራ አንዳንድ አዳዲስ ክስተቶች ወይም የምስራቾች እያለን ጥሪ ማስተላለፋችን ይታወሳል። በዚህ ዓመትም ሌላ አዲስ የምስራች ልናሰማችሁ ወደድ። ለወደፊቱ እጅግ ታላቅ ቤተክርስቲያን አኝተን በእንግድነት ለመጠቀም ከስምምነት ላይ ደርሰናል። ቁልፉንም ተረክበናል። ከዚህም ሌላ ለአረጋውያንና ለአረጋውያት አመቺ መኖሪያ ቦታ ለማሰራት ከማንዲስ ጋር ተነጋግረን ጨርሰናል። በ400 ካሬ ሜትር ቦታ ላይ 14 ቤቶች 14 ክፍል ያለው ቤት ይሰራል። ሁሉም የሚሆነው እንዳለፈው ሁሉ የሁላችሁን ትብብር ሲጨመርበት ብቻ ነው። ከዚህ ላይ በተወዳጁ በነህሚያ ገጽ መንባብ ቀሪውን የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን ይላል። ጥረችንን እናቀርባለን። ሊቀ ካህናት ዶክተር መራይ ተበጀ ስለከንፈሳዊ ጉባኤ አስተዳደርና ገንዘብ አሰባሳቢና ህንጻ ስራ አሰሪ ኮሚቴ አባላት ፕሮግራሙ እንዲህ ነው። ከሰኔ 12 ከአርብ ጀምሮ ጸሎተ ንግህ ጋር ሰዓተ ቅዳሴ ይካሄዳል። ሰኔ 13 በዕለተ ቀዳሚት ከ10 ሰዓት ጀምሮ የዋዜማ ይቆማል። ከአራት በኋላ ደግሞ ልዩ ልዩ ዝማሪዎች ይቀርባሉ። ትምህርት ወንጌልም ይሰጣል። ሰኔ 14 ቀን እሁድ ማለት ነው። ከሌሊቱ 8 ሰዓት ጀምሮ ማሌት ይቆማል። ቤተክርስቲያኑም ለተሳላሚዎች መላ ሌሊቱን ክፍት ይሆናል። ቅዳሴ ተቀድሶ እንዳለቀም ወደ አውራው መንገድ በመውጣት ውደት ይደረጋል። ከዝማሬ በኋላ ትምህርት ወንጌል ተሰጥቶ እንዳለቀ ሰርሆተ ሕዝብ ተሰጥቶ ታቦተ ሕጉ ወደ መንበሩ ይመለሳል ይላል። ከዚህ ጋር ተያይዞ አንዳንድ መሳሰቢያዎችም አሉ። ይህንን አዲሱን የምንጠቀምበትን ቤተክርስቲያን ለመጎብኘት ለምትፈልጉ ሁሉ አስጎብኚዎች ስለተዘጋጁ አሳውቁን ይላል። ሁለተኛው የአገር ልብስ መልበስ ለበዓሉ ድምቀት ነው። ለእንግዶቻችንም ደግሞ ውበትን ያተርፋል ይላል። በመጨረሻም በዚህ በተገኘው ቤተክርስቲያን በመስከረም ሚካኤል መስከረም 9 እና 10 የቤተ ክርስቲያናችን ሊቃውንት የሃይማኖት አባቶች መንግስተ ጠሪዎች በተገኙበት ቅዳሴ ቤቱ ይከበራል። እንዲሁም ልዑል ዶክተር አስፋውሰን አስራተ ካሳ ቤተ ክርስቲያናችን በውጭ ያለች ሀገራችን በሚል ርዕስ ንግግር ያደርጋሉ ይላል። እንግዲህ በአሉ ከ ትናንት ጀምሮ የተከበረ ነው። ስለዚህ ሁላችሁም እንግዲህ ከትናንት ጀምሮ መሄደ አለ ያለ ደግሞ ዛሬም ነገም ሄድና ባሉን እንድታከብሩ እናሳስባለን ጥሪ እናደርጋለን። ሌላው መልእክት በዚህ ሰሞን የተጀመረ የወንዶች የዓለም ዋንጫ አለ። እንግዲህ የዓለም ዋንጫ ከማን ነው ሰኔ 11 ጀምሮ ነው የተከሄደው ያለው። እንግዲህ ዛሬ 29 ቀን ሆኖታል ማለት ነው። እንግዲህ በዚህ ውድድር ከመከታተል ለሞከር ነው 48 ሀገራት ተሳታፊዎች ናቸው። በአዘጋጅነት ደግሞ 3 ሀገራት
ነው ያሉት እነ ሜክሲኮ ካናዳ እና USA ከዲህ በነዚህ ሶስት ሀገራት ብዙ ጨዋታዎች ከመቶ በላይ ጨዋታዎች ይደረጋሉ ማለት ነው በተለይ በዚህ በ23ኛው የዓለም የወንዶች እግር ኳስ ውድድር ውስጥ አዳዲስ የተቀየሩ የገቡ ህጎችና ስርዓቶች ሁሉ ስላሉ እንግዲህ ለዛሬም ባላነሳቸው በሌላ አጋጣሚ እናስታውሳቸዋለን ብዬ አስባለሁ። ሌላ ዛሬ ያው ጨዋታ አለ ከ19 ሰዓት ጀምሮ ኔዘርላንድ እና ስዊድን ይጫወታሉ። 22 ሰዓት ላይ ደግሞ ጀርመን ከቤርኮስት ጋር ይጫወታሉ። ስለዚህ ሲሆኑም እንድትከታተሉ ጋብዛችኋለሁ። መልካም ቆይታ።

0: እሺ አድማጮቻችን አሁን ወደ እንግዲህ ሄዳለሁ። እስቲ መስመር ላይ እንዳለ ቼክ ላድርገው። ጠናስልን ይሰማሃል?
1: ሄሎ ጠናስልኝ፣ ደስ አለኝ። እንደምን አለ? አዎ ይሰማኛል።
0: ኦኬ፣ በጣም አመሰግናለሁ። እንደምን በጣም መንታም ላክ ዛሬም ጥያቄ ትሬን አቅርበህ በያዝነው ርዕስ ላይ መነጋገር ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንግዲህ አድማጮቻችን ከወንድሜ ዲያቆን ባንታም ለካየሊው ጋራ ትንሽ ቆይታ እናደርጋለን በአንድ ወቅታዊ ጉዳይ ላይ። እንግዳችን በርቀት ለመጀመሪያ ጊዜ ስላልሆነ ብዙዎቻችሁ ታውቃላችሁ ታውቁታላችሁ ያስባለሁ። ሆኖም ግን የዲዲዮ ጉዳይ ዛሬ የሰማው ነገ ደግሞ ላይሰማ ስለሚችል ትንሽ አስታውቃችኋለሁ። እንግዲህ ዲያቆን ባንታም ለካየሊው በታሪክ ጉዳዮች ላይ ብዙ ምርምርና ከዛም በኋላ ደግሞ በመጽሐፍ መልክ የጻፈ የዘጋጀ ያለ ታላቅ ተመራማሪያችን በተለይ በዚህ በቤተ ክርስቲያን ጉዳይ በታሪክ ጉዳይ እንዲሁም በአምሃራ ጉዳይ ላይ በእውነት ጥልቅ ጥናት በማድረግ ጥሩ ጥሩ መጽሐፍቶችን እንግዲህ ሰጥቶናል እና እንግዲህ ዛሬ ደግሞ በተለይ ሰሞኑን ዳዲስ የገርሾን በኦርቶዶክስ ክርስቲያኖች ላይ የሚደረገውን ግድያ ጥቃት ስደት ሁሉ አስመልክቶ አንዳንድ ወደት ማብራሪያዎች እንዲሰጠኝ ጠይቄው ፈቃደኛ ሆኗል። እንግዲህ በድጋሚ በጣም አመሰግናለሁ። እንግዲህ ንግግራችን ለመጀመር የዚህ አርሲው ጉዳይ በርቀት የተፈለገውንም ያህል ባይሆን ትንሽ ትኩረት ያገኘ የመጣ ይመስለኛል። በተለይ በቤተክርስቲያን አባቶችን በኩል ትንሽ ደፈር ብለው ከብዙ አባታችን ከአቡነ ማቲያስ ጀምረው በመውጣት በቃን እስከመቼ ነው የምንገደለው የሚል ጠንከር ያለ አቋም ለመያዝ ሞክረዋል። ስለዚህ እኔ አሁን እሱ ሳይሆን እንደው ተመለከያው እንግዲህ አንተ በዚህም ጉዳዮች ላይ ሰፊ ጥናቶችን አድርገሃል እና እንደው ይሄ በአንድ ቦታ አይደለም ዝም ብለን እንደው አሁን ስለ ገረሻና ትኩስ ስለሆነ በዚህ አርሲ ያለ እንጂ በወለጋም በሸዋም እንዲሁ ኦርቶዶክሳውያን ምዕመናን እና ካህናት እንዲሁም አማራው ላይ ያተኮረ ጭፍጨፋ እየተደረገ ያለው እና እንደው ለዚህ ሁሉ እንደምንሻ የሚሆነው ነገር ምንድን ነው? ለምን ምንድን ነው ይሄ ሁሉ ጥላቻ ይሄ ሁሉ ጭፍጨፋ የሚደረገው? እና እንደው መንሻውን ትንሽ ወደ ኋላ ሄድት ብለብ ታስታውሰን ለማለት ነው።
1: በጣም ጥሩ ወንድም ደሳለኝ፣ እጅግ አድርጌ ነው የማመሰግነው በድጋሜ ስለጋበዝከኝ። እንዲሁም ደግሞ አድማጮቻችሁን በያሉበት ሰላም እንዴት አላችሁ ማለት እፈልጋለሁኝ። እግዚአብሔር ያክብርልኝ። አዎ እንዳልከው እንግዲህ በጣም አስቸጋሪ ሁኔታ ላይ ነው ያለ ነው አሁንም የነበር ነውም። ምናልባት ብዙዎቻችን ያው ለነገሮች የምንሰጣቸው አትኩሮት አናሳ በመሆኑ ጭምር እየተፈጠረ ያለው ነገር እስከ ዛሬ ድረስ እንዲቀጥል ሆኗል። ነገር ግን ይሄ ታሪክ ያጭር ጊዜ የትናንት የዓመት ወይ ደግሞ በዚህ ሰውዬ በአብይ አህመድ ዘመን ብቻ የነበረ ወይም ያለ አይደለም። ረዥም ዘመናትን ያስቆጠረ ስትራቴጂክ የሆነ አመራር አካሄድ ያለው ብዙ አካላት የሚሳተፉበት ጭፍጨፋ ነው የሚካሄደው። እንደምታውቁት በዚህ ባለፉት 30-40 አመታት በህወሓት ዘመን ከዛ በፊት ግን አጠቃላይ ከ1950ዎቹ 60ዎቹ ጀምሮ በኢትዮጵያ ውስጥ 3 አካላት ከፍተኛ ጥቃት ወይም ታርጌት ተደርገዋል። ከነዚህ ውስጥ የመጀመሪያው አንዱ ራሱ ኢትዮጵያዊነት የሚለው ጽንሰ ሐሳብ ነው። ኢትዮጵያዊነት የሚለው ጽንሰ ሐሳብ ወደ ጎሳ ፖለቲካ ተከፋፍሎ አገር ተበጣጥሳ አደገኛ የሆነ የስርዓተ መንግስት አወቃቀር ውስጥ ወይም ደግሞ ኤትኒክ ፌዴራሊዝም ውስጥ ገብተን አንድ ሰው በአገሩ ላይ መኖር የማይችልበት ሁኔታ ላይ ነው የተፈጠረ። ስለዚህ ኢትዮጵያዊነትና ኢትዮጵያዊ ነኝ ማለት በራሱ ዋጋ የሚያስከፍልበት ደረጃ ላይ ነው የደረስነው። which means የፋሽስት ኢጣሊያንና ሌሎች የኮሎኒያል ሚሽነሪ የሚባሉት እንቅስቃሴ በተግባር የታየበት ነበረ። ፋሽስት ኢጣሊያ ኢትዮጵያ without Ethiopians ኢትዮጵያውያን የማይኖርባት ኢትዮጵያን እፈጥራለሁ የሚል ስሎጋን ዞ ነበረ ኢትዮጵያን የወረረ ጊዜ የገባውና ዛሬ ኢትዮጵያን የማይኖርባት ኢትዮጵያ እየተፈጠረች ወይም ደግሞ ሰው ኢትዮጵያዊን የማይልበት ደረጃ ላይ እስከሚደርስ ማለት ነው። ስለዚህ አንዱ ኢትዮጵያዊነት ነው ቀጥሎ ያለው። በዛ ውስጥ ሁለተኛ ታርጌት የሚደረገው የኦርቶዶክስ ቤተክርስቲያን እንጂ የምነግርህ የዛሬ 5 አመት 10 አመት ምናምን ስቶሪ ሳይሆን ወደ ታሪክ ይሄን በጣም ቆይቷል። እንደው ቢያንስ ግን ፕራክቲካሊ መታረድ መገደል መሳደድ የጀመረው በንጉሱ ዘመን በ1920ዎቹ በ1928 29 አካባቢ ጣሊያን ኢትዮጵያን በወረረ ጊዜ ያንን ወረራ ተመልክቶ ስርዓተ መንግስቱና ማዕከላዊ መንግስቱ ሲዳከም ወይም ደግሞ ለተወሰነ ጊዜ ንጉሱም ስደት በነበሩበት ጊዜ በደቡብ በኦሮሚያ የነበሩ ክርስቲያኖች እየተጨፈጨፉ እየታረዱ ይሳደዱ ነበር። ስለዚህ አንዱ ሁለተኛዋ ታርጌት ተደረገች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች። በይህን ምለ በሪዮት ዓለም ደረጃ ጭምር ነው፣ ዝም ብሎ በግለሰብ ደረጃ ሳይሆን በሪዮት ዓለም ደረጃ አራት አካላት አብዝተው ይጠሏታል። የመጀመሪያው ሪዮት ዓለማዊ ጥላቻ የሚመጣው የኮሙኒስት ፋሽስት አይዲዮሎጂ ዞት የመጣው ጸረ ሃይማኖት ሳይ ቤተክርስቲያኒቷን እንደ ጠላት አድርጎ ነው የሚወነጅለው። ቀጥሎ የመጣው የነበረው ኮሎኒያል ሚሽነሪስ የሚባሉት የምዕራባውያኑ የፕሮቴስታንት ሰባኪዎች ወይም ደግሞ በወንጌል ስም ወንጀልን የሚሰብኩ ከዚህ የሄዱ ሰዎች እነ ሉዊስ ክራፍን የመሰሉ በዘሩት ጥላቻ የኦርቶዶክስ ቤተክርስቲያንን አማራውን ኢትዮጵያዊን ደግሞ ያንን እንዳለ አጠቃላይ ጠላት አድርገው በመፈረጃቸው እነዚህም ታርጌት ተደርገው ከፍተኛ የሆነ ጥላቻ ወይም ደግሞ ጭፍጨፋ ይፈጸም ነበር። ስለዚህ አንዱ ስርዓተ መንግስቱ ወይም ደግሞ ሪዮት ዓለማዊ ግፊቱ ከመንግስት የኮሎኒያል ሚሽነሪስ አሉ፣ ደግሞ እስላሚክ ኤክስትሪሚስትስ የሚባሉ ደግሞ አክራሪ የእስልምና ሃይማኖት ተከታዮች በተለይ ደግሞ የዋሃብያ የሚባለው ክንፍ ከሳውዲ አረቢያ እና ከተለያዩ አረብ ሀገራት በሚያገኘው ሳፖርት ሪሊጂየስ ኤክስትሪሚዝምን ከኤትኒክ ፖለቲክስ ጋር አያይዘው በተለይ በኦሮሚያ ክልል እንደምታውቀው ኦነግ አለ፣ ኦሮሞ ነጻነት ግንባር አለ፣ እስላማዊ ኦሮሞ ነጻነት ግንባር የሚባልም ነበረ አለ አሁንም። እነዚህ አካላት እንግዲህ አስብ፣ ምናልባት ይሄ ኢንዶክትሪኔትድ የሆነው የኦሮሞ ማስራትና የኦሮሞ ፖለቲካ አማራን በመጥላት ላይ ብቻ ነው መሰረቱ፣ ሌላ ምንም መሰረት የለውም። አንድና አንድ የፖለቲካ ትርክቱ የሂስቶሪክ ዲስኮርሱ አንደኛ ፍጹም ውሸት ነው። ከዛ ላይ ደግሞ ውሸቱ የተመሰረተው አማራን ጠላት በማድረግ ነው፣ ኦርቶዶክስ ቤተክርስቲያንን ጠላት በማድረግ ነው፣ ኢትዮጵያዊነትን ጠላት በማድረግ ነው። እስካሁን ድረስ በሚጽፉት ጽሑፋቸው ላይ the first enemy of Oromuma is Ethiopianism እያሉ ነው የሚጽፉት። የኦሮሙማ የመጀመሪያው ጠላት ኢትዮጵያዊነት ነው እያሉ ነው የሚጽፉት። እና እንደነዚህ አይነት አካላት ረጅም ስትራቴጂክ የሆነ አታክ አድርገው ለአለፉት 67 አመታት አማራው ኢትዮጵያዊው ኦርቶዶክሱ በየተገኘበት ሲታረድ ሲጨፈጨፍ ሲሳደድ ንብረቱ ሲቀማ ነበር። ወደ አርሲ ላይ ከመጣን ምናልባት አርሲ አካባቢ ከፍተኛ አርሲና ባሌ ከፍተኛ የሆነ ቀደም ያልኩ እስላሚክ ኤክስትሪሚስት የሚኖርበት አካባቢ ነው። እንዳልኩ የኦሮሚያ ሪጅናል ስቴቱ በራሱ አማራ ጠል ነው፣ ጨፍጫፊ ነው፣ አፈናቃይ ነው። በዛ ላይ ደግሞ ኤክስትሪሚስትስ እስላሚክ ኤክስትሪሚስትስ ቀደም እንዳልሁ ከአይኤስ ጋር ከአልቃይዳ ጋር ከአልሸባብ ጋር ግንኙነት ያላቸው የታጠቁ ኃይሎች የሚንቀሳቀሱበት የተወሰነ ወሎ አካባቢ አለ። እዚህ ላይ ደግሞ ከፍተኛው ቦታ ነው። ይሄ የዛሬ ቦታ አይደለም። ለምሳሌ በ1988 ዓመተ ምህረት እነ ፕሮፌሰር አስራት ወልደየስ መያድን አቋቁመው እዛ አካባቢ አማራውን ለመከላከል ብዙ ጥረት አድርገው ነበረ። ከዛ በኋላ ምንድነው ያደረጉት? መንግስት ራሱ ሄዶ እዛ አካባቢ ያሉ አማሮችን ትጥቃቸውን አስፈታቸው። መጀመሪያ መከላከያ ትጥቃቸውን የመያድ ጽፈት ቤት እንዲፈርስ ተደረገ፣ በመትረየስ ተደበደበ። ከዛ በኋላ በሙሉ አማራው መሳሪያውን ካወረደ በኋላ ኦርቶዶክሱ ነው አብዛኛው የሚበዛው፣ እሱን እያሳደዱ እየገደሉ አብዛኛውን ከሀገሩ አስወጡት። አሁን የቀሩ ርዝራዦችን የማጽዳትና ሙሉ በሙሉ አገሩን ቅድም እንዳልኩ ዛሬ በኦሮሚያ ላይ ኦሮሚያ ላይክ ምንድን ነው አውት ኦፍ ኢትዮጵያ አውት ኦፍ ኦሮሚያ የሚባል ነበረ። አሁን ያ ተቀይሮ መላ ኢትዮጵያን ስለያዙ ዛሬ ላይ አማራ አውት ኦፍ ኢትዮጵያ ወይንም ኦሮሚያ ዊዛውት አማራ፣ አማራ የማይኖርባት ኢትዮጵያ ትናንት እንትን ኦሮሚያ ትናንት ፋሽስት ሲናገር የነበረው ኢትዮጵያን ማይኖርባት ኢትዮጵያ ነበር። ዛሬ ደግሞ አማሮች ማይኖርባት ኦሮሚያ ምድር መፍጠር፣ አማራ ነገዴ፣ አማራ ማህበረሰብ። አማራ ሲባል ዝም ብሎ የዘር አማራነቱን እንዳትይ። እነሱ አማራ ብለው አይዲንቲፋይ የሚያደርጉትን ኦርቶዶክስንም በኢትዮጵያዊነት ተሳቢ የሚያምነውን ጭምር ዞ ማለት ነው። እና አርሲ ላይ ይሄ ጥቃት የተፈጸመው በዚህ ምክንያት ነው። እና ዛሬ ብቻ አይደለም እንዳልኩ፣ ይሄ ጥቃት በተለይ በቤተክርስቲያን ላይ መዋቅሯን አፍርሰውታል። ካድሬ ነው ገብቶባት የተሰገሰገ። ዛሬ ቤተክርስቲያን አባቶች አሉ ብለህ የምትናገርበት ነገር የለም። ሹመቱንና ጵጵስናውን በኮታና እነሱ እንደሚያደርጉት የብሔር ኮታ ተዋጽኦ አድርገውታል። ብዙ መንፈሳዊ ነገሮች ተበላሽተዋል። ስትራክቸሩ ፈርሷል። በአባቶች ጸሎት ነው እንጂ ዛሬ ቁመን የምንሄደውና ቤተክርስቲያኒቷ መኖሯ የመንግስት ጫና በኮሚኒስቱ ስርዓት ጊዜ በተለያዩ ዓለማት በክርስቲያኖች ላይ ከሚደርሰው ጫና እየበለጠ ነው እና አርሲ እንግዲህ ቀለል አድርጎ ለመመለስ እንደዚህ አይነት ጭፍጨፋ የሚከሰትበት እዛ አካባቢ የመንግስት እጅ፣ የአሸባሪዎች እጅ፣ የአክራሪዎች እጅ ስላለበት እና እዛ አካባቢ ሙሉ በሙሉ ያለውን አማራ ለማጽዳት አላማ ስላለ ነው። ወንድም
0: እሺ፣ አመሰግናለሁ። ያው እንግዲህ እንዳልከው ያው መነሻው ትንሽ ራቅ ይላል። በዚህ የምዕራባውያንም ትንሽ ለማንሳት እንደሞከርከው የምዕራባውያንም እጅ በተለይ ደግሞ በዚህ በጽሁፎቻቸው ትንሽ ይህን ሃይማኖትና ይህን ህዝብ ላይ ያተኮረ እንዳውም ብዙዎቹን ያንተ ታውቃለህ፣ ሰሜንና ደቡብ ብለው ነው የሚከፋፍሏቸው። ኢትዮጵያን እንኳ ሲጽፉ ደቡብ ለብቻ ሰሜኑን ለብቻ አድርገው የጻፉ ያው ደግሞ በዚህ በማሰልጠን ስም በሚስዮን ስም ደግሞ ገብተው ያው ይህንን መርዛቸውን ዘርተው ለዛሬ ለዚህ በተለይ ደግሞ ባሪሲ ብቻ ሳይሆን አሁንም እንዳልከው ወንበሩን እንዲህ አይነት አክራሪው ኃይል ከአክራሪው የሚለይ አይደለም በአሁን በስልጣን ላይ ያለው ሲስተም እና ስርዓት። ስለዚህ እሱ ራሱ ስለያዘው እንግዲህ መከራው በስቶብናል፣ መከራው እዚህ ደርሷል ማለት ነው። እንግዲህ ታዲያ የሁሉ መከራ እየደረሰበት ወይም ደግሞ ይህ ሁሉ መከራ ማድረሱ የሚፈራ ነገር ቢኖር ነው። ዝም ብሎ አይደለም ወይ መጥላታቸው፣ የሚወሰድም ነገር ያለ ነገር አለ። ያን ለመውሰድ የሚፈለግም ነገር ስላለ ነው የሆነ ስጋት ያለባቸው ይመስለኛል። እና ይህ የሚሰጉት ከአማራው ይህንን ከቤተ ክርስቲያን ከኦርቶዶክስ ቤተ ክርስቲያን በተለይ እንደ ስጋት የሚያዩት ነገር እንደው ምንድን ነው ወይ እንደው ለምንድን ነው እንደዚህ እንደ ስጋት መቆጠሩ ማለት ነው? እንደ ግልጽ ከሆነ ግልጽ ነው ጥያቄው።
1: በጣም ጥሩ፣ በጣም ወሳኝ ጥያቄ ነው ያነሳ ወንድ ማለት ጥሩ ነው። አሁን እንዳልኩ ነው አክተሮቹ ለአንድ ዓላማ የተሰለፉ ብዙ አክተሮች ናቸው እና ትንሽ እንትኑን ልንገርህ እና ምን ምን እንደሚፈልጉ የመጀመሪያ ለምን ይህን እንደሚያደርጉት የመጀመሪያ እስላሚክ ኤክስትሪሚስቶቹ ወይም ደግሞ በፖለቲካም ስም ይደራጁ በሃይማኖትም ስም ይደራጁ እስላሚክ ኤክስትሪሚስቶቹ የሚፈልጉት አካባቢውን አስልሞ አክቹዋሊ ጽሑፋቸውን ብታነበው አጠቃላይ ብታነበው እንደ አሁን ትንሽ ዲፕሎማቲክ ለመሆን እየሞከሩ ነው እንጂ አብዛኞቹ እነዚህ ለምሳሌ የኦሮሞ እስላማዊ ነጻነት ክንፍ የሚባለው ኦሮሚያን ሙሉ በሙሉ ከአማራ ክልል ወይም ትን ከኢትዮጵያዊነት ወይም ከኢትዮጵያ ካርታ ላይ አውጥቶ እስላሚክ ስቴት ኦፍ ኦሮሚያ የሚባል መመስረትና በሸሪያ ሕግ መተዳደር ነው የሚፈልገው። በኢትዮጵያ ላይ በሸሪያ ሕግ የሚተዳደር ክልል ወይም ደግሞ ሀገር ራሱን ችሎ መፍጠር ነው የሚፈልገው። ይሄ ማለት ደግሞ እንደምታየው እንግዲህ በአስተምሮ ደረጃ ወይም በአስተሳሰብ ደረጃ እነሱ ይሄ አብሮ መኖር ምናምን ምናምን የሚባል ነገር የላቸውም። አብሮ መኖር፣ ኢትዮጵያዊ ባህል፣ እስላሙና ክርስቲያኑ ተከባብሮ ነው የሚኖረው የሚባለውን አይፈልጉትም። ይሄንን እንዲያውም አንዳንድ ጊዜ ምን እንደሚሉ ታውቃለህ? የኢትዮጵያ ሙስሊሞች እንደገና እስላም መሆን አለባቸው፣ በትክክል አልሰለሙም። ምክንያቱም ከክርስቲያን ወንድሞቻቸው ጋር አብረው ስለሚኖሩ በሀዘን በደስታ ስለሚገናኙ ኤክስትሪሚስት እንድናደርጋቸው እንደገና መስለም አለባቸው ብለው ነው የሚያስቡ። የነሱን እንኳን ማለት ነው የነሱን ራሳቸውን። እና እነዚህ ሰዎች ምንድን ነው አላማቸው? ቤተክርስቲያንን እና ልጆቿን የሚያሳድዱ የራሳቸውን አክራሪ ጽንፈኛ የሆነውን አስተምሮ ለማስፋፋት እና አካባቢውን ሙሉ በሙሉ ለመቆጣጠር ነው በሃይማኖት በኩል ያሉትን ስንመለከት። ሌሎች እንደገና ደግሞ የሚጠሏት እንዳልኩ ቅድም አንተ እንዳልኩ ሚሽነሪዎች ናቸው። ሚሽነሪዎች እና ከፕሮቴስታንቱ ሴክት ጋር እኔ ከፕሮቴስታንት አማኞች ጋር ችግር የለብኝም፣ ግን በፕሮቴስታንቱ ስም ኢትዮጵያ ላይ የተሰራው ደባ በተለይ በኦሮሚያና በኢትዮጵያዊነት ላይ በኦርቶዶክስነት ላይ የተሰራው እኔ እንደምታውቀው በዚህ ጉዳይ ላይ ወደ 3 መጽሐፍ ጽፌያለሁኝ በእንግሊዘኛም በአማርኛም መጽሐፎችን አሳትሜያለሁ እና ጉዳዩን በጣም በረጅሙ ስለሄድኩበት ስለማቀው በተለይ ከዚህ ከጀርመን የሄዱ ኮሎኒያል ሚሽነሪስ እነ ሉዊስ ክራፍን የመሳሰሉት በኋላ ደግሞ እነ ሀዘጉተ ብላት የሚባሉት በርሊን ሚሽዮን ስባክ የነበሩት እነዚህ ሰዎች አገሪቱን ዲስመንት ለማድረግ ለማፈራረስ ያልሄዱበት ነገር የለም። ስለዚህ እነሱ ቤተክርስቲያንን የሚጠሏት ለሁለት ነገር ነው። አንደኛ ምንድነው ያው ቤተክርስቲያኒቷ እንደምታውቀው ጥንታዊ በመጀመሪያዋ ከኢየሩሳሌም ውስጥ ውጭ ክርስትና የተሰበከባት የመጀመሪያዋ ሀገር ነች። በደንብ በቤተክርስቲያን ውስጥ ያደግን ሰዎች ዳታዎች ሪሶርሶች አሉን ሰዎች እናቀው በ34 ዓመተ ምህረት የኢትዮጵያው ጃንደረባ መጥቶ ክርስትናን በሀገሪቱ መስበክ ከጀመረ ጀምሮ እንግዲህ ክርስቶስ ባረገበት ዓመት ማለት ነው ኦልሞስት ክርስቶስ ባረገበት ዓመት ማለት ነው ክርስቶስ አስተምሮ ሲያርግ ከዛ በኋላ የኢትዮጵያው ጃንደረባ ተጠምቆ መጥቶ በሀገሪቱ ላይ የክርስትና እምነትን አስፋፍቷል። ከዛ በኋላ እንግዲህ ይቺ ሀገር ክርስቲያን ሆና የኖረች ከዛ በፊትም ደግሞ በብሉይ ኪዳን እግዚአብሔርን ስታመልክ የኖረች ሀገር ነች። ሶ እነዚህ ሰዎች መጥተው በሌላው ሀገር እንዳሉ ወንጌል መስበክ አይችሉም እዚህ ቦታ ላይ። ለምን? ወንጌል ያለው ህዝብ ነው ያለ አምልኮት ያለው ስላሴን የሚያውቅ መጽሐፍ ቅዱስ የጨበጠ ቅኔ ያለው የተራቀቀ ቴዎሎጂካል ዲስኮርሱ ሰፊ የሆነ ህዝብ ነው ያለ። ስለዚህ ይሄንን ማሳመን ሳይቻላቸው ሲቀሩ ምንድን ነው ያደረጉት? ወደ ጥላቻ ቀየሩትና የአማራው ህዝብ እናንተን የሚጨቁናችሁ በሃይማኖታችሁ በቋንቋችሁ ላይ ጫና ያደረሰባችሁ የኦርቶዶክስ ቤተክርስቲያንን መሳሪያ አድርጎ ነው የሚል ስብከት አመጡባቸው ማለት ነው። ስለዚህ ምን መጣ ማለት ነው? አማራውንም በማንነቱ ተጠላለህ፣ እምነቱን ተጠላለህ፣ ቋንቋውን ተጠላለህ። እነዚህ እኔ የምነግርህ ሃይፖቴሲስ አይደለም የምነግርህ 100% አፕላይድ የሆነ ሪያሊቲ ነው የምነግርህ። ሶ ምንድነው የሆነ ይሄንን ስብከታቸውን ከሰበኳቸው በኋላ ምን አደረጉ? ኢምፕሊኬሽኑን ልንገርህ። አብዛኛውን ኦሮሚያ ወንጌል ሳይሰበክ በአማራን በመጥላት ብቻ ወደ እንትን ወደ ፕሮቴስታንት እምነት እንዲቀየር አደረጉት። ግማሹ እየወጣ ዋቄፈና ምናምን ሄደ ማለት ነው። ዝም ብሎ በጥላቻ ብቻ አካባቢውን በሙሉ እንትን አሉት፣ ፕሮቴስታንት አደረጉት። እንደገና ጀርመኖች ሱዳን ላይ መቀመጫቸውን አድርገው ኦሮሞ ሪሊፍ አሶሲሽን በሚባለው በኩል በሱዳንና በቤንሻንጉል ጉምዝ በኩል ትጥቅና ስንቅ እያቀበሉ ስራቸውን ይሰሩ ነበር። አብዛኛውን በዚህ ለዩት ማለት ነው። ስለዚህ ይሄ ህዝብ ማለትም የኦሮሞን ህዝብ ከክርስትና ሃይማኖት ለመለየት ሲባል ሀሰተኛ ፋብሪኬትድ የሆነ ወሬ የተወራ። የእነሱ ሚሽን በጣም ብዙ ነው። እንግዲህ ቅድም ለምንድን ነው ያልከኝ፣ በዛ ኢቨን ኢምፓየር መመስረት ይፈልጉ ነበር። እንግዲህ አማራ የሚለውን መጽሐፍ ማንበብ ትችላላቸው፣ እዛ ላይ በሰፊው አላማውን ስላስቀመጥኩት እና በጣም ብዙ ነገር ነበረ። በዚህ ምክንያት ይጠሏታል፣ ህዝቦቿንም ያፈናቅላሉ፣ ያሳድዳሉ። የሚገድሉበት ምክንያት አንዱ እና ትልቁ ይሄ ነው። አሁን ምን አደረገ መሰለ ይሄ ጥላቻ በኋላ ላይ በአፍሪካ የመጀመሪያና ብቸኛ የሆነውን የግዕዝ ቋንቋ ወይም ደግሞ የአልፋቤት ጥለው በላቲን አልፋቤት አቤሴዴ የሚለው የጀርመን አቤሴዴ ሙሉ በሙሉ አገር ቤት ሄዶ አባጫዳ ተብሎ እዛ እንደምታውቀው ከዚህ ከጀርመን ነው አልፋቤቱ ይሄድላችሁ። አሁን አማርኛ የጠላት የኮሎኒያል ቋንቋ ነው፣ የቅኝ ገዢዎች ቋንቋ ነው። ኦርቶዶክስ የቅኝ ገዢዎች ቋንቋ እንትን ሃይማኖት ነው፣ አማራዎች ቅኝ ገዢዎቻችሁ ናቸው ብለው ስለሰበኳቸው በዚህ ምክንያት ይችን ቤተክርስቲያን፣ ይሄንን ህዝብ፣ ይሄን ሀገር በዚህ ምክንያት ያዙት ማለት ነው። በኋላ ላይ የመጡት የእኛም ፖለቲከኞች ስሁት እሳቤን የተከተሉ ጸረ ኢትዮጵያዊ እሳቤ የነበራቸው የሀገሪቱን ነባራዊ ሁኔታ አጥንቶ ሀገሪቱ ምን አይነት ስትራክቸር አላት፣ የህዝቡ ስነ ልቦና ምንድን ነው፣ ስብጥሩ ምንድን ነው ከማለት ይልቅ እነሱ የሰጧቸውን እነ ኪሲንገር ያረቀቁትን የከፋፍለህ ግዛው እሳቤ አገሩን የመከፋፈል ህዝቡን የመከፋፈል ጣሊያን ድሮ ገና ስትመጣ ቅድም አንተ እንዳልከው ገቨርኖ ኤርትራ፣ ገቨርኖ ትግራይ፣ ገቨርኖ ጎጃም፣ ገቨርኖ ጎንደር እያለች አካባቢውን ገቨርኖ ወይም ደግሞ ግዛት እያለች ከፋፍላው ነው የመጣችው። ይሄ ግዛት መከፋፈል በደንብ አጥንተው ስለነበረ ይሄንን ተጠቅመው የሰሩትን ማፕ በኋላ ምን ሄነሪ ኪሲንገር የአሜሪካ የውጭ ጉዳይ ፖሊሲ አርቃቂ ያደርጉት የነበረውን ሙሉ በሙሉ ቲፒኤልኤፍ መጥቶ ኢምፕሊመንት አደረገላቸው ማለት ነው። ስለዚህ የእኛ ፖለቲከኞች ያንን ከ1940ዎቹ ይጀምራል። እንደውም እንትኑ ወደኋላ ከሄድን እነ ሉዊስ ክራፍ እኮ የነበሩት በ1840ዎቹ 38-40 ጀምሮ ነበረ። ከነ ምኒልክ ብዙ ዓመት በፊት በነ ንጉሥ ሳህለ ስላሴ ዘመን የነበሩ ሳለ ማነው የምኒልክ አባት ከዛን ዘመን ጀምሮ የነበሩ ናቸው እና ይሄንን ሁሉ ጥፋት በሀገሪቱ ላይ ሲያመጡ እኛ ፖለቲከኞች ዲፌንድ አላደረጉትም። እንዲያውም አገዟቸው፣ መዋቅር ተዋቀረ። ከዛ በኋላ እንዲያውም የሚገርምህ ሞሶሎኒ ኢትዮጵያን በወረረ ጊዜ አንዋር መስጊድ አዲስ አበባን ያሰራው ሞሶሎኒ እንደሆነ ታውቃለች። አንዋር መስጊድ አዲስ አበባ ላይ ያሰረሙ ሶሎኔ ነው። ይዛ ጊዜ ሂጅራ እየተከፈለላችሁ ከኢትዮጵያ መንገድ የእንተነ ቲኬት እየተቆረጠላችሁ ወደ አረቢያ ይሄዱ ነበር። አረቢያ ወደ 15000 የሚሆን ግመል ለሞሶሎኔ ለማቅረብ ቃል ገብታ ብዙ ድጋፍ ታደርግ ነበር ተሸንፎ ባይወጣ ኖሮ ማለት ነው። በዛን ጊዜ አብዛኛው ብዙ መስጊዶች ተሰርተው ነበርና እንዲህ አይነት በጣም የተወሳሰበ የኛ ፍዘት የነሱ ጥላቻ ተያይዞ የመጣበት ነውና ይቺን አገር ማለት ኦርቶዶክስ ላይ አማራው ላይ ኢትዮጵያዊነት ላይ የሚዘመተው ዘመቻ እንዳልሆ ነው። ከውጭ ያለውን ስታዩ ምራባዊና ዓለም ስታዩ ጂኦፖለቲካል ኢንትረስት አለ። ይቺ አገር እዛ ቦታ ላይ ጠንካራ ሆና ወጣች ማለት እነሱ በመስራቅ አፍሪካ እና በዚህ በጠረፉ ላይ ያላቸውን በቀይ ባህር ላይ ያላቸውን ኢንተረስት ትገዳደረናለች የሚል ከፍተኛ ወነ ስጋት አላቸው። ይሄንን ለማስቀረት ሀገሪቱን ዲቫይድ አድርጎ በሃይማኖት በቋንቋ በጎሳ ፍራጃይል ሆነ እንድትበላላ ማድረግ ይሄ የነሱ የቆየ ስትራቴጂ ነው። እሱ ይፈልጋል። ለዚህ ደግሞ ጠንካራ መሰረት የሚባሉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የአማራው ህዝብ፣ ኢትዮጵያዊነት እነዚህ ምሰሶ ናቸው። በቃ ሀገሪቱ የቆመችው በእነዚህ ሶስት ምሰሶ ላይ ነው። የአማራው ህዝብ ታውቀዋል ስነልቦናው። አሁንም በየትም ቦታ ላይ እየተረገጠ ማንንም ሰንደቅ ዓላማውን እያቃጠለ ዛሬ እንኳን ስለ ነጻነቱ እየታገለ የኢትዮጵያን ሰንደቅ ዓላማ ማዟት የምታገኘው ይሄ ህዝብ ነው። ዛሬም ያ ሁሉ መከራ እየደረሰበት አገሬ አገሬ ሲል የምትሰማው ይሄን ህዝብ ነው። የኦርቶዶክስ ቤተክርስቲያንም እንደዚህ ኢትዮጵያዊነትም እንደዚህ እና እነዚህ አታኪ የተደረጉት አገሪቱን የማፍረስ ስትራቴጂክ ፕላን ነው ማለት ነው።
0: እሺ እንዴ በጣም ነው ማመሰግነው።

0: ጥላቻ ነገር እንደው አንዱ ርዕሱ ላይ ራሱ ይናገራል እኮ ሽራይ ኢን ኦሮሞላንድ ነው የሚለው በቃ ሽራይ ኢን ኦሮሞላንድ ጩኸት ለቅሶ እንደዚህ በኦሮሞ ውስጥ ወይ በኦሮሞ ላይ እያለ እንደው ከላይ እንደው ከዚህ ርዕሱ ከመጽሐፉ ርዕስ ጀምሮ በጣም የሚያስጠላ አይነት ወይም እንደዚህ ሰውን እንዲህ ጭካኝና ክፉ እንዲያደርገው እንደሚያደርግ አድርገው የጻፏቸው ጽሑፎች ናቸው። እንዳልከው እነሱ እንኳን አነሳቸው። እኔም እንዳልኩ እነዚህን መጽሐፍቶች አይቻቸዋለሁ። በተለይ አሁን ዮሐን ሉድቪግ ክራፍት የሚገርምህ የዚህ ሀገር ሰው ነው። እዚህ ስቱትጋርት ኮርንታል የሚባል ቦታ ነው ቤተሰቦች ያሉት። ያጠናው የተማረው ቱቢንገን ዩኒቨርሲቲ ነው። ቴዎሎጂና ታሪክ አጥንቷል። ከዛ በኋላ በቃ የሚሲዮ ፎቨርት ሚሲዮን ቢሲኒያ ነው ለምን ብሎ በቃ ወደዛ ይህንን ሚስዮናዊነትን ለማስፋፋት እንደው ከሱስ አጀማመሩ ከላይ ጀምሮ ነው። እንደው ከሱዳን አድርጎ በግብፅ አልፎ ያኔ የትራንስፖርቱም ሁኔታ ያው እንትን ስለነበር ከአሌክሳንድሪያ ጀምሮ ነው ኢትዮጵያ የደረሰው። በተለይ ሉድቪግ ዮሐን ክራፍት እና እነዚህ ሁሉ እንዳልከው ትልቅ እንትን አድርገዋል። በተለይ ቋንቋውም ቢሆን የፊደሉ እንግዲህ ፊደሉ በህፃንነት ስታጠናው ሽፋ እንትን አል በጣም ይመቻል፣ ደስ ይልሃል፣ ይገባሃል። ነገር ግን እነሱ ፕሮፌሰር ዶክተር ሆኖ ከብዙ ዓመት በኋላ ስለሄዱ አማርኛን እየሰሙት እኮ ነው እየሰሙት እየተናገሩት መጽሐፍ ስላስቸገራቸው እንዳልከው ይህንኑ አበሴዲዮን አድርገው በዛን ጊዜ ጀምሮ እንዲጠቀሙ እንዲጽፉ ሲያበረታቱ ነበር። እንግዲህ ሌላ መጽሐፍን ካነሳኸው እኔም ይሄ በተለይ አምሃራ የሚለው መጨረሻ ላይ የመጨረሻ ስራህ ነው። እሱን መጽሐፍ ሁሉም አድማጮቼ እንድትከታተሉት እንድታነቡት በእውነት ጋብዛችኋለሁ። በተለይ ደግሞ የቤተ ኦርቶዶክስ አማኞች ነን፣ የክርስቲያን ጠበቆች ነን፣ ወይም ደግሞ ኢትዮጵያዊ ነን የሚል ሁሉ ይህን መጽሐፍ ካላነበበው በእውነት ብዙ የሚጎድለው ነገር አለ፣ ብዙ የሚያጥረው ነገር አለ። አይቻለሁ፣ ብዙ ደክመህበታል። ይሄ በ600 ገጽ የሰነድከው አምሃራ የተሰኘው መጽሐፍና ሁላችንም ወይም ሁሉም እጅ ሊገባና ሁሉም በእውነት እውነታውን ከዛ እንዲረዳው እነዚህ ጥያቄዎች በእውነት ትክክለኛ ምንጫቸው መነሻቸውን ከዝርዝር ሁኔታዎች ጀምሮ የሚያሳይ ግሩም መጽሐፍ ስለሆነ ይህን እንደ ሃንድ ቡክ እንድንጠቀምበት ነው የማሳስበው። በመጽሐፍን በተመለከተ አልጨረስንም ንግግራችንን ነው በመሀል እንትን ስላለኝ ነው። እንግዲህ አሁን እንዳየኸው በአማራ ሕዝብ ላይ በኦርቶዶክሱ ላይ ዛሬ አርሲን ይባል ወለጋም በዚህ በሸዋም ቢሆን የሚደረጉ ጥፋቶች ያው ትልቅ ጥፋቶች ናቸው፣ ትልልቅ ወንጀሎች ናቸው። ከዘር ማጥፋት ጋራ ከሃይማኖት ማጥፋት ጋራ የተያያዙ ናቸው። እነዚህ ደግሞ የዘር ማጥፋት ዝም ብሎ አይደረግም፣ ወይም ደግሞ የዘር ማጥፋት አንድ ትንሽ ድርጅት ወይም ግለሰቦች ወይም ፓርቲ የሚያደርገው አይደለም። እንደ ስቴት እንደ መንግስት ነው መደረግ ያለበት። ያው እሱን ደግሞ እያስተዋልን ይመስለኛል። ነገር ግን ደግሞ አንዳንዶቹ በዚህ የማይስማሙ አሉ ወይም ይኖራሉ። የሚሉት ምንድን ነው? ይሄ ድንገተኛ ግጭትና ጥቃት እንጂ የዘር ማጥፋት አይደለም የሚል ነገር አለ እና አንተ ይህን እንዴት ታየዋለህ ለማለት ነው። ዘር ማጥፋት አይደለም
1: እንግዲህ እንዳልከው መጽሐፉ ላይ እኔ መጽሐፍ ላይ በሰፊው ምን ማለት እንደሆነ አንድ በኢንተርናሽናል ሪኮግኒሽን ወይም ደግሞ መመሪያ መሰረት የዘር ማጥፋት ማለት ምን ማለት እንደሆነ፣ የዘር ማጥፋት የሚባለው ምንድን ነው፣ ደረጃው ምንድን ነው፣ አፈጻጽሞ ምንድን ነው የሚሉትን በሰፊው መጽሐፉ ላይ አውጥቼ አሳይቻለሁኝ እና ኢትዮጵያም ራሷ ያጸደቀችው የዘር ማጥፋት ድንጋጌ ወይም ደግሞ ወንጀሉን ምን እንደሆነ የተጠቀሰውን ጭምር መጽሐፍ ላይ የእኛም ድንጋጌ የሚገርም በ1948 49 ወዲያው ነው ይሄንን አጽድቀዋለች። እና እንዲያው ዝም ብዬ አሁን የዘር ማጥፋት ነው አይደለም ብዬ እኔ ከምነግርህ ምንድን ነው የሚለው የተባበሩት መንግስታት ድንጋጌ ይሄ የኛው የኢትዮጵያን ብቻ ሳይሆን

0: መጽሐፉ ላይ አለ ለኔ መጽሐፍ ላይ አውጥቻለሁኝ ምንድነው የሚለው የተባበሩት መንግስታት ደንጋጌ የሚለው ልንገርህና ሰው ከዛ በኋላ ነው አይደለም የሚለውን ጀጅ ማድረግ ይችላል እና ምንድነው የሚባለው በተባበሩት መንግስታት ደንጋጌ አንቀጽ 2 ላይ አንቀጽ 2 ወይ አርቲክል 2 ምንድነው የሚለው በእንግሊዘኛም በአማርኛም ለይቼ እዛ ቦታ ላይ አስቀምጨዋለሁ በአንድ ህዝብ ላይ ዘር ማጥፋት ተፈጽሟል የሚባለው አንድ
1: ሃሎ አለህ?

0: እሺ አድማጮቻችን ይቅርታ ትንሽ ቴክኒክ ችግር ገጥሞን ነው እንደገና ተስተካክለናል ተናስልኝ ሃሎ ሃሎ አለ
1: ይሰማል አለ
0: ያው በልቀጥ
1: ይቀጥል ኦኬ ፈጠነ ለማንሳት ሞክራለሁኝ ጊዜ እንዳልገርልህ ይቅርታ ጠይቃለሁኝና ምንድነው የሚለው ባንድ ወንጀል ደግሞ ይሄ የዘር ማጥፋት ወንጀል ድንጋጌው በ1948 በተባበሩት መንግስታት የጸደቀው ምን ይላል የዘር ማጥፋት ማለት አንድን ሀገር ብሔረሰብ ዘር ወይም ሃይማኖታዊ ቡድን በሙሉ ወይም በከፊል ለማጥፋት በሙሉ ወይም በከፊል ለማጥፋት በማሰብ ከሚከተሉት ድርጊቶች ውስጥ አንደኛው ወይም በከፊል ወይም ሙሉ በሙሉ ከተፈጸመ ነው ይላል የሚከተሉት ውስጥ አንደኛው ወይም በከፊልም ሊሆን ይችላል ሙሉ በሙሉ እና ከዛ ሃይልና killing members of the group የቡድኑን አባላትን መግደል ይላል አሁን ይሄ አባላትን ብቻ በማስ እየተቀበረ ነው በቀን እስከ 500 ህዝብ የተገደለበት አለ የቡድኑን አባላትን መግደል ይላል እነዚህ ቡድን አባላት እኛ ሆነ አማራስ ከሆኑ ኦርቶዶክስ ከሆኑ ተመርጠው የሚገደሉት ማለት ነው መስታሪያ ሳይዙ ንጹሃኑ ሁለተኛ ለይለና causing serious bodily or mental harm to members of the group ለበቡድኑ አባላት ላይ ያካል ወይም ያይምሮ ጉዳት ማድረስ ሐመሮሃ ተጠቂውን ማህበረሰብ ህልውና በከፊል ወይም በሙሉ ለማጥፋት በማሰብ የማህበረሰቡ የህይወት ሁኔታዎች ላይ ሆን ብሎ አስከፊ የሆኑ ስቃዮችን ማድረስ እነዚህ ከቦታ መፈናቀል ከንግድ ማስወገድ ሌሎችም እነዚህ መሳሰሉትን እና ያንድ ማህበረሰብ አባላት ዘር እንዳይተኩና እንዳይባዙ ለማድረግ መውለድን ለመከላከል ማምከንና የማምከንም እርምጃዎችን መውሰድ ይሄ በኦብቪስሊ ባለፉት 30 አመታት በአማራው ላይ ሲፈጸም የነበረ ድርጊት ነው ከማስረጃ ጋር ሰ የቡድኑ ልጆች በግዳጅ ወይም በግዳጅ ወደ ሌላ ቡድን ማዛወር ጉዲፍቻን ብለው ምናምን ይሄ በኦሮሞ ስርዓት ሲፈጸም የነበረ ነው የቡድኑ ልጆች አሁን የሚገርም አሁን ላይ ያዙ ስራት ምንድነው ወንዶችን ብቻ ነው የሚገርሉ ሴቶችንና ህፃናትን አሁን መግደል አቁመዋል ኦሮሚያ ላይ ልጆችን ወደ ራሳቸው ያስገባሉ የድሮውን የገዳይ ስርዓት ስልት አሁን መጠቀም ጀምሯል እና ተመርጠው የሚገደሉት ወንዶች አባወራዎች ናቸው ሴቶችንና ህፃናቱን ወደ ራሳቸው ያስገባሉ ማለት ነው እነዚህ ከተፈጸሙ በአንድ ህዝብ ላይ የህዝብ ዘር ማጥፋት እየተፈጸመበት ነው ብሎ የደነገጉት እኔ ወይም የኢትዮጵያ ህገ መንግስት ብቻ ሳይሆን በ1948 ዓመተ ምህረት የጸደቀው የተባበሩት መንግስታት ድንጋጌ ነው በአማርኛ ነው ያነበው ሁሉ እንግሊዘኛው ሙሉ አለ መጻፉ ላይ አስቀምጨዋለሁ የኢትዮጵያ ህገ መንግስት ደግሞ ይሄንን እዚው አውጥቶታል አንቀጽ 269 ላይ ተመሳሳይ በሆነ ሁኔታ በአማርኛ ታገኛለህ ይሄንንና የዘር ማጥፋት እየተፈጸመ መሆኑ ማስረጃው ይሄ ህግ ነው እንጂ እንደው እኔ ብቻ ማደለው እኔ ጩሽ ያለው 3 አመት ሆነኛል ከሁለት አመት በላይ በየቦታው ዘር እየጠፋ ነው ማንነት እየጠፋ ነው ብዬ ይሄንን መጻፍ እስከ መጻፍ ያደረሰኝ ይሄ ነውና በትክክል ይሄ እየተፈጸመ ያለ ነገር ነው
0: እሺ አመሰግናለሁ በጣም ጥሩ አርገነው የገለጽከው በተለይ እንዳልከው እነዚህን እዚህ መጽሐፍም ላይ በምዕራፍ 12 ላይ ይመስለኛል ዘርዘር አድርገን ጠቅሳቸዋል ከራስህ አንቀጽ ሳይሆን እንደሆነ እንዳልከው የዓለም አቀፉን ገሃገሩን ህግ እንዲሁም ደግሞ እንደ ግሪጎሪ ስታንሰን የመሳሰሉ በዚህ በሰዋዊ ጉዳይ ላይ ከፍተኛ ጥናት ምርምር ያደረጉትም ሰዎች የጻፉትን ተመልክተህ ዘር ማጥፋት እንዴት ነው የትጀምራል በምን ይደረጋል ማን ያረጋዋል የሚለው በእውነት ዘርዘር አድርገህ ጽፈሃል በተለይ አሁንም ደግሜ አማራን አንብቡ እንደ ክርስቲያን እንደ ኢትዮጵያዊ ወይም እንደ አማራ አማራን ካላነበበ ብዙ ሰው ብዙ ይቆላል ብዬ አስባለሁ እሺ ከዚህ ትንሽ ወጣ እንበል እስቲ እና ግዚያችን ይሄደ ስለሆነ ምንድነው ለሌላ የፈለኩት እንግዲህ አሁን ሰሞኑን ምርጫ ተደርጎ ያው አሸናፊውም መቼም ያው ታውቋል መታወጅ ብቻ ነው የቀረው ስለዚህ ካርጉም መንግስት ወይም ደግሞ አሁን ከአዲስ ከተመረጠውም ያው ሁሉም አንድ ነው አርጉም አዲሱን ግን ከሱ እነት ሰላምን መጠበቅ ይቻላል ወይ ለውጥ ይመጣል ወይ እንደው ለውጥ ማግኘት እንደው እንጠብቅ ወይ እንደው የሚለው ላይ እንደው አስተያየት እንድትሰጥ ነው አርግጥ
1: ደስታለኝ አስተያየኛር
0: ጥያቄ እንትን የጅል ጥያቄ ይመስላል ግን ምንም
1: አይ ነው የጅል ጥያቄ ሳይሆን እረዳሃለሁ እንደዚህ የሚያስብ ሰው ስላለም እውነት መነሳቱ እኛም ይገጥመናል ስለያየው ቦታ ላይ እንጂ ቴንክ ዩ ፎር ሪዚንግ ስላነሳው በጣም አመሰግናለሁ የሚገርምህ አሁንም በተለያየ ቦታዎች ላይ ሰላም በመርጫ ይመጣል ኢትዮጵያ ላይ ብሎ የሚያስብ ሰው አለ ተመልከታውን አንድ እንደኛ አጠቃላይ ራሱ ፖለቲካል ኮንሰፕታችን ያስተዳደር የሰነ መንግስት መዋቅራችን ዲሞክራሲ ምን ማለት እንደሆነ ይሄ ክፍተት አለብን የመጀመሪያ ሁለተኛ አሁን ላይ የሀገሪቱን አክተሮች ያለመረዳት ችግር አለ አብዛኛው ቆም ይገርመን ይቀርበልኝና ወቀስከን እንደይ አብዛኛው አማራ አብዛኛው ኦርቶዶክስ ተኝቷል እንደው ይቀርበልኝ ተኝቷል አንተ አሁን ስብሰባ ተስቲ ናና በቃ በዚህ ጉዳይ ላይ ዲስከስ እናድርግ ብትለው እንኳን ተነስቶ ይመጣ ሰው የለም ሞተ ስትለው አይ እንደው ወገኔን ፈጆ ይለና አንድ ቀን ከዛ በኋላ አያስበው ሌሎች ግን እዚህ ኑረምበርግ ላይ ስብሰባ ለማድረግ ከጀርመን ሳይሆን ከአውስትራሊያ ከካናዳ ከአሜሪካ ከሚኒሶታ ኑረምበርግ ስብሰባ ለማድረግ 1000 ምናምን ዶላር ትኬት ገዝተው የሶስት ቀን የአራት ቀን የሆቴል ካፍለው እየተሰበሰቡ ያረቀቁት ህግና ጥላቻ ነው ዛሬኛን እንደዚህ የሚገርልኝ ያንን ለመመከት አሁን አንተኛ ያለንበትን ደረጃ ስታዩ ተስፋ ያስቆርጣል እውነት ለመናገር እና ምን ልል ነው ይሄ ኦርቶዶክስም ሆነ አማራው
0: አለ ሃሎ ይቅርታ ስልካችን ወድቀሚ ተቋርጧል እስቲ ጭርቅሬ ነው ስታይቱን መለሳለን እንዴት ሱን ለሰናብተው እስከዛም አንተ መዝሙር ስሙ እስቲ

0: እሺ አድማጭ ታችን ተመልሰን መተናል። ቀጥል አለ ተሰማኛለህ። እኔ ሰማሃለሁ። መቼም እንዲህ አይነት ቆም ነገር ብዙ ጊዜ ሳንካያት
1: አለ። በጣም ይቅርታና ጠቅለል ላድርገው። ሶ ባጭሩ ምንድነው እነዚህ እዚህ ላይ አሁን ያሉ አክተሮች ወይም ሀገሪቱ ላይ ያሉ አክተሮች ስለ ሰላም፣ ስለ ዲሞክራሲ፣ ስለ ሀገር ግንባታ የሚያስቡ ሳይሆኑ አንደኛ የኦሮሞ ሌጋሲ ለማስፈን የመጡ ናቸው። ሁለተኛ የራሳቸውን ክብርና ሌጋሲ ይዘው የመጡ ሰዎች ናቸው። ስለዚህ በምርጫ በኩል ስራ ሀገሪቱ ላይ አንደኛ ምርጫ አልተካሄደም። ምርጫ ተካሄደ ብሎ መናገር አይቻልም። አማራ ክልል ምርጫ አልተካሄደም፣ ትግራይ ክልል ምርጫ አልተካሄደም፣ ኦሮሚያ ክልል ባዛኛው ምርጫ አልተካሄደም። ስለዚህ አዲስ አበባ ላይ ያደረጉት ማጭበርበር እንደ ምርጫ የሚቆጠር አይደለም። ምርጫ አልተካሄደም፣ እንዳጠቃላይ ምርጫ አልተካሄደም። እኔ በዚህ ነው የምደመድመው። ፌክ የሆነው ማስመሰልማ እኮ እንደ መንግስት ኤግዚስት እናደርጋለን ብለው ፓርላማ የሚቀመጣሉ። ምን ይላሉ? ፓርላማ ተቀምጠው ፓርላማው ላይ ምን እንደሚሆን ታውቀዋለህ። ተቃዋሚ የሌለበት ፓርላማ ምንድን ነው እንደው ምስጋና ብቻ አቅርቦ የሚወጣበት፣ መወደስ ብቻ የሚቀርብበት፣ አንድ ሰው ብቻ አክት የሚያደርግበት፣ የሆነ ግሩፕ ስራውን ሰርቶ የሚሄድበት ነው እንደ ፓርላማ በመንግስት ደረጃ ነው የምልህ። ከዛ በኋላ አሁን እኔ ራሴ መንግስት አለ ብዬ አላስብም። ይሄ ምንድን ነው የጋንግስተር ቡድን ነው ሲያሰኘው አደራጅቶ የሚያስፍን ሲያሰኘው ቤተክርስቲያን የሚያቃጥል ሲያሰኘው የሚዘርፍ ታቦት የሚሰርቅ አባቶችን የሚደበድብ የሚደፍር እንደዚህ አይነት ግሩፕ ነው ያለው ከላይ እስከታች ማለት ነው። ይሄ እኔ ልንገር አንድ ምሳሌ ልንገርና ልጨርስ። አባቴ አርበኛ ነው እና የመጀመሪያ ጊዜ ጦርነቱ እንትን ሲል ከሰባ ዓመት በላይ ነው ወጡ ሲዋጋ ስልክ ስደውል ተኩስ ላይ ነው ሆኖ ያነሳልኝ እና አባዬ ለምንድን ነው በዚህ እድሜ ጦርነት ውስጥ የገባ አልኩት እና መጽሐፌ ላይ ጽፌዋለሁ። ምን አለኝ? ልጅ የመጣብን አውሬ ነው አለኝ። የመጣብን አውሬ ነው፣ አውሬን ደግሞ ወግተህ ነው የምታባረረው። በቃ መልሱ ይሄ ብቻ ነው። አውሬን ፈርቶህ እንጂ ለምንህ እንትን አትለውም። ፈርቶህ ብቻ ከሸሸው ወይም ወግተህ ካባረርከው ብቻ ነው ከአንተ ልሸሽ የሚችል እንጂ ይበልሃል፣ ይበልሃል። ስለዚህ ምርጫ አልተካሄደም። ከዚህ ደግሞ ሰላምን መጠበቅ ምንም የሌለ ነገር ነው። በዚህ በመጽሐፍ ላይ የተጠቀሰ ሰላም ሳይኖር ሰላም ሰላም ይላሉ የሚለው የሐሰተኛ ነቢያት ስብከት ነው። ሰውየው በሐሰተኛ የቅዠት ነቢያት ተከቦ ያለ ደመ ግብር የሆነ ደም የሚሰዋለት የደም መስዋዕት የሚቀርብለት አንድ ነገር ባደረገው ቁጥር በመቶዎች በብዙ ቁጥር የሚቆጠሩ ኢትዮጵያውያን ካልሞቱ አይተህ ከሆነ ትልልቅ ነገሮች የሚባሉ በሀገሪቱ ላይ ሲያደርግ ሁልጊዜ ሰው ይሞታል፣ ሰው ይገደላል። ደመ ግብር ያለበት ሰው ነው እና ይሄ ምንም ኤክስፔክት መደረግ የለበትም። ይልቅስ እንደው በመጨረሻ ምለው ተደራጅታችሁ በያላችሁበት ሆናችሁ በኢትዮጵያዊነትም ተሰባሰቡ፣ በአማራነትም በኦርቶዶክሳዊነትም ይሄንን ስራ ተወግዶ ኢትዮጵያውያን በሰላም የሚኖሩበትን መንገድ መፍጠር የሁሉም ኢትዮጵያዊ ግዴታ ነው ብዬ ነው የማስበው። ይህንን ነው ማለት የምችል ወንድም።
0: አመሰግናለሁ፣ በጣም አመሰግናለሁ ወንድሜ። በእውነት አምላክ እንዳልከው ሁሉም ነገር በተለይ ይሄ ብሔራዊ በለው ወይም ደግሞ በዚህ በእኛ ሃይማኖትና አሁን እየተበደለ ባለው ህዝብ መካከል እንደ ፍዘት ያልከው ትክክለኛ ነው። ፈዘናል። በእርግጥ በሀገር ቤት እንደውም አሁን ትንሽ ይሻላል። ትንሽ የሚያነቃቁ ሁኔታዎች እየታዩ እየተሰሙ አንዳንዶችም ቦልድሊ ደፍረው እየወጡ ለምሳሌ እንደነ ቴዲ አፍሮ ህይወታቸውን አስይዘው እንዲህ አይነት እውነታውን የሚገልጽ ዜማ ማቅረብ ችለዋል። ግን ደግሞ አሁን መጨረሻ ላይ ያነሳኸው በዚህ በውጭ በሰላሙ ተቀምጠን ግን እንዳልከው ምንሽ ሞኖሞን ሁኔታውንም እንዲ ምናሽ ሞኖሞን ወስደም ተደርጓል። እንዲህ ነው እንዳውም የሚጠብቅም እንዳልከው አለ እኮ አሁን ማን ያሸንፈው እንደዚህ ነው ምናምንም ብሎ እንዲ ከማጋ ተወዳድሮ ነው ማንም ያሸንፈው። ስለዚህ ይህ ሁሉን በግልጽ ስለቀረብክልን ከልብ አመሰግናለሁ። በእኔ በኩል ወንድሜ ባንተ አምላክ እንግዲህ አድማጮቻችን ወንድም ባንተ አምላክ ጋራ የነበረውን ቃለ ምልልስ የመራሁላችሁ ነው ደሳለኝ ነኝ። ጠቅላላ ፕሮግራሙንም ያዘጋጀው ያቀረብኩት ደሳለኝ አየለ ነኝ። አመሰግናለሁ። ወንድም ባንተ አምላክንም ከልብ አመሰግናለሁ። መልካም ጊዜ። ደህና ዋል።
1: መልካም ጊዜ ይሁንላችሁ። አመሰግናለሁ።
0: አድማጮቻችን እንግዲህ እኛ ፕሮግራማችን ጨርሰናል። ወደሚቀጥለው በትግርኛ ቋንቋ እየተዘጋጀ ወደሚቀርብላችሁ የኤርትራ ሬዲዮ ፕሮግራም እንድትሄዱ ጋብዛችኋለሁ። አዘጋጁም ይኸዋለ። እንግዲህ ከጥቂት ደቂቃዎች በኋላ ይቀጥላል። በእኔ በኩል መልካም ሳምንት። ደህና ዋሉ።

ናይ መነት ወራት ዝተመልአ ግዜ ኣርባዕተ ወለዶን ናይ ኣቦን ኣደን ብመበቆል ዓድን ክመልእ እዚ ህዝቢ ዝተገደደሉ ንምንታይ ከም ዝተገብረ መን ክፈልጥ ይኽእል ነቶም ላዕለዎት ጉጅለ ሓደ ልቢ ነቲ ኦርኒክ ፎርም ክመልእዎ ከገድዶም ዝኽእል ሰብ ይኹን ሕጊ ኣይነበረን ኦርኒክ ከም ህዝቦም መሊኦም ድድዮም ኣይመልኡን ዝፈልጥ ኤርትራዊ ክንደይኩን ይኸውን ንመዘኻኸሪ ነቲ ናይ ሽዑ ፅሑፍ መንቀሊ ሓሳብ ዝነበረ ጆርጅ ድራር እተባህለ ወናኔ ሓደ ዌብሳይት እዩ ነይሩ እቲ ሽዑ ዝብሎ ዝነበረ ረሲዑ ሕጂ ግዜ ተቐይሩ ናይ ፅምዶ ጠበቓን ሓደ ልቢ ምስ ህግደፍ ኮይኑ ዝተዓዘበ ሰብ ብዙሕ ይግረም ይኸውን ጆርጅ ድራር ሽዑ ዘለዓሉ ሕቶ ዝመርሓኒ ፕረሲደንት መን ምዃኑ ክፈልጥ መሰል ኣለኒ ዝብልን ወለዶ ኢሳያስ ኣብ ዌብሳይቱ ዘስፈረ ሰብን ሕጂ ካልእ ሰብ ኮይኑ ክትርኢ ብሓቂ የደንፁ ጉጅለ ሓደ ልቢ ብኸመይ ክእምንዎ ክኢሎም ናይዚ ግዜና ስንክሳር እዩ ንገንዘብ ዝሃይማኖቱ ሰብ ግን ካብትን ናብትን ምባል ኣየፀጉሞን እዩ ምስዚ ዝተተሓሓዘ ኣብ ዝሓለፈ ሰንበት ኣብ ራድዮ ዘይደሃይና ሓንቲ ኣገራሚት ዜና ተነቢባ ኤርትራ ሃገራዊ ባይቶ ፓርላሜንት ዘይብላ ክንሳ ተኻፋሊት ሃገራዊ ባይቶ ዘለወን ሃገራት ኮይና ተኻፊላ ይብልቲ ዜና ከመይ ከም ጌራ ኢልና ምስ እንሓትት እቲ መልሱ እዞም ናይ ሓደ ልቢ መራሕቲ ኣምሶልነት ምትዕጻፎም ተኽእሎም ኣዝዩ ልዑል እዩ ኩብራ ሰማዕቲ እቲ ናይ ብድምፁ ንምስማዕ ናይ ቴክኒካዊ ፀገማት ኣሎ እቲ ትሕስኡ ንዕኡ ዝገልፅ ማለት እዩ ኤርትራ ኣብ ናይ ውክልቲ ሃገራት ከም ተሳተፈት ዝገልፅ ንርእሳ ቅዋምን ሕግን ዘይብላ ብዝኾነ ኣብቲ ትሕሶ ክሰግር ዜና ናይ ዕለት 7-6-226 ሰንበት ኣብ ፓርላሜንት ዝብል ኮይኑ ማለት እዩ ከም ፓርላሜንቲ ዘለወን ሃገራት ወኪል ኤርትራ ከምስል ምስ ፓርላሜንቲ ማለት ሃገራዊ ባይቶ ዘለወን ካልኦት ሃገራት ተኻፊሉ ከምኡ ውን ኣብ ጀነቭ ኣብ መሰል ወዲ ሰብ ዝዘተየሉ መጋባእያ ውድብ ሕብራት ሃገራት ኤርትራ ብኣምባሳደራ ኣቢላ ዝሓለፈ መዓልታት ተኻፊላ ይብል ኣንጻር መሰል ኤርትራውያን ኣብ ገዛ ሃገሮም ተማጒታ መሰል ምርጫ ኣባላት ባይቶን ፓርላማን ዘይብሉ ህዝቢ ምዃኑ እንዳተፈልጠ ንኸውሒ ልቦም ዝኾኑ ሰባት ሓደ ልቢ ወኪላ ኣብቲ ሃገራዊ ጉባኤ ተቃውምኣ ኣስሚዓ ሶፊያ ተስፋ ማርያም ኣይገርም እንዶ ዴሞክራስያዊ ምርጫ ሰብኣውነት ሕጋውነት ቅዋም ኣብ ኤርትራ ዘይምህላው ንሰብ ሓደ ልቢ ኣይንታዮምን እዩ እዚ ኩሉ ኣብ ኤርትራ ዘሎ ፖለቲካውን ቁጠባውን ማሕበራውን ሞራላውን ባህላውን ስድራ ቤታውን ብውልቅን ኣብ ልዕሊ ኤርትራውያን ዝወርድ ዘሎ ዕንወት ከይዓጀባ እታ ኣባል ከውሒ ሓደ ልቢ ዝኾነት ኣምባሳደር ነቲ ኣብ ኤርትራ ዘሎ ግህሰት መሰል ከም ኣመላ ኣሉ ኢላቶ እቲ ጸብጻብ ግህሰት መሰል ኣብ ኤርትራ ዘቕረበ ሱዳናዊ እቲ ዝተዋህቦ ሓላፍነት ብሰፊሕ መግለጺ ብግቡእ ኣብ መጋባእያ ኣቕሪብዎ

ውሃቦ ነርዎ ሓደ ልቢ ማዓት ነሩ ይመስለኩም ሽዑ እትኳ አባላት ሀገራው ባይቶ ዝነበራ ሽዑ እትኳ ኤርትራ አዳራሽ ሀገራው ባይቶ ዝነበራ ሽዑኳቲ ሀገራው ቁዋም ብባይቶ ዝጸደቀሉ ሽዑኳቲ ህዝቢ ኤርትራ ሀገራው ምርጫ ክግበር ተስፋ ዝነበሮ ሽዑኳቲ ህዝቢ ኤርትራ መሰሉን ግቡኡን ብቁዋም ክሕለወሉ ዝተጸበየ ሽዑኳ እዩ ህዝቢ ኤርትራ ብሓቂ ሓደ ልቢ ሓደ ህዝቢ እንተበለ ብዙሕ ዘይገርም ኩሎም ኣኽላባት ሓደ ልቢ ኣለዎም እንተበልና ዘገርም ኣይኮነን ድልየቶም ኣዝዩ ስለዚ መሳሰል ባህርያቶም እውን ከምኡ ደቂ ሓንቲ ሃገር ዝኾኑ ሰባት ግን ሓደ ልቢ ሓደ ህዝቢ ከብሎም ዝኽእል ሃገራዊ ቅዋም ምንጪ ኩሉ ሕግታት ሃገር ምስ ዝህልዎም እዩ ነዚ ፈሊጡን ኣሚኑን ዝምረፅ ፕረሲደንት እውን ብሃገራዊ ቅዋም ኣሚኑን ምሒሉን ኣብ ስልጣን ምስ ዝመፅእ ህዝቢ እውን ብሃገራዊ ቅዋም ኣሚኑን ተመሪሑን ከም ዝነብር ርግፅ ነገር እዩ ሃገራዊ ቅዋም ድማ ሓደ ልቢ ዘለዎ ሓደ ህዝቢ ይፈጥር ብሕጊ ዝግዛእ ሕብረተሰብ ከዓ ይፈጥር ብሰላምን ብምትእምማንን ብምትሕግጋዝን ብምርዳእን ብምትሕልላይን ክነብር ይኽእል ኤርትራዊ ኣብ ሃገሩ ብኸንደይ መስተንክር ዝተረኽበት ነፃነት እንዳዝተማቕረ ኣብ ሃገሩ ፍሬ ፃዕሩ እንዳፍርሀ ብርሃፁ እንዳሰርሐ ብኽእለቱ እንዳማዕበለ ብዘይ ስኽፍታ ብፅቡቕ ሕልና ቐሲኑ ዋጋ ቓልሱ ንነፃነት እንዳዝተማቕረ ሕድሪ ስዋኣቱ እንዳተግበረ ክነብር ምኽኣለ እዚ ወደ ሓንኩም ሃገራዊ እዋም ሓደ ልቢ ናይ ሓደ ህዝቢ ዓወት ኣሚነ ዕለት 12 6 2026 ዓመተ ምህረት